0: ተመልሰናል። ተከራራዊ ህይወት ነው ያልከኛል። ተከራራዊ ህይወት ሁለተኛ እትም ተስፋብ ተሾመ ስሙን አይቼዋለሁ።
1: ተስፋብ ተሾመ የዙፋን ልፊያ በሚል ኢንትረስቲንግ ፖለቲካል ሳታየር ነው። እኔ እንዲያውም መጽሐፌ በዩቲዩብ ማውራት ካቆምኩ በኋላ ለመጀመሪያ ጊዜ ስቦኝ ሪቪው አድርጌዋለሁ እና በጣም የሚገርም መጽሐፍ ነው ከራራዊ ህይወት። ይሄ መጽሐፍ እንግዲህ በ2013 ዓመተ ምህረት ጽፎት ይሄ ሁለተኛ እትም ነው። ሚያዚያ 2018 ነው የታተመው ማለት በአምስት ዓመት ልዩነት በኋላ ነው ሁለተኛ እትሙ የታተመው። ማስታወሻ ይሄ የተሻሻለ እትም ነው። የመጽሐፉን ይዘትና ታሪክ በማያዛንፍ መልኩ ተሻሽሏል። ይህን ተከትሎ የሽፋን ገጹም ተቀይሯል ይላል። ይሄ ልጅ እድሜውን አላውቀውም፣ ወጣት ይሆናል፣ ግን እጅግ እጅግ በጣም ተስፋ ያለው ጸሐፊ ነው። በኢትዮጵያ ታሪክ ውስጥ በአዲስ መንገድ የመጣ ይሄ በስነ ወሲብ ላይ የሴክሹዋል ሊቢዶ በሚመለከት ካራክተሯ ኦፕንሊ ከራሷ ጋራ ልቦለድ ነው እና የምትወያይበት መጽሐፍ ነው። አንድ ኢንትረስቲንግ ነገሮች አሉት እና እኔ ይሄንን መጽሐፍ አየሁትና ልክ አንብቤ ገረመኝ። እንዴት ነው ይሄ ልጅ እንደዚህ አይነት ሀሳቦች ሊያስብ የቻለው? ያው እኔ ታውቃለህ ስለ ሃይማኖት ጉዳይ በድፍረት አንስቼ እንትን አይደለም ገረመኝና ለማይ አዚና ይሄ መጽሐፍ ማይ ሊትራሪ ኮንሰልታንት አለች አብረን የምናማወራት ማለት መልክ እንዲሰራ የስ ነገር አለች። ምክንያቱም የሴትን ካራክተር ከሴት ጋር ስታወራው አሪፍ ነው። አሁን እኔ እናንተ የምናወራው ራሽናላይዝ የምናደርገው ከወንድ ፐርስፔክቲቭ፣ ብዙ ጊዜ ወንዶች የምንሰጣቸው ሴቶች ክሎንድ ናቸው። ከእናትህ ከእህትህ ከሚስትህ ከገል ፍሬንድ ከምታውቃቸው ጓደኞች የተጠረቃቀመች አሴምብልድ ነች። እንዴ በቃ እኮ ኖርማል ነው ኖርማል ነው ይሄ ነገር አለች። እንዴት ነገር ስርዓት በቃ ምክንያቱም ብዙ ጊዜ በሴቶች አሁን ይሄ የአንቲገን ነው ፓርትሊ። አንድ ልጅ አባቷን ለወሲብ ትመኝና ከአባቷ ጋር እየተኛች እናቷን በጣም አትወዳትም ነገር እና ይሄ ኤሌክትራ ኮምፕሌክስ እና ኤዲፐስ ኮምፕሌክስ የሚባል አለ እና በእኛ ካልቸር ውስጥ ይሄ የለም እያልኩ ሳውራ እንዴ ነው እንደዚህ እኮ አለ እንደዚህ ያለ አይነገርም አይወራም እንደ ታቡ ተደርጎ ተቆጠረ እንጂ እኔ አንድ ኤክስፒሪየንስ አውቃለሁ። እናቷ በጣም በቃ ምልህ የምትጠምዳት ልጅ ነበረች ጓደኛ ምክንያቱም እሷን በቃ ከአባቷ ጋር ያላት ክሎዝነስ አለ እና ይህን ነገር በጣም ስትለኝ አይ ዋዝ ዋንደሪንግ ሴቶች ውስጥ ይሄ ነገር ልክ ስሜት እንዳለ ኢንሴስት አሁን ከዘመድ ጋር የሚደረጉ ኦፍኮርስ ለምሳሌ በተወሰኑ ብሔረሰቦች ባህል ውስጥ ከአክስት ልጅ ከአጎት ልጅ ጋር መጋባት ኖርማል ይሆናል። ይሄ እንግዲህ በዚህ በጁዲዮ ክርስቲያን ሞራሊቲ ውስጥ ላደገ ሰው በተለይ በክርስትና በኦርቶዶክስ እምነት ውስጥ የሌለ ነገር ነው እና ልክ ይህን ስታደርገኝ ምክንያቱም ሺዝ ኦልዌይስ ብሪሊየንት እንዲህ አይነት ይሄ ከኦብዘርቬሽን እና ከመጠየቅ የምታነሳቸው ሀሳቦች አሉ እና እንዲያውም ይህን መጽሐፍ እንደዚህ መጥቼ ከጀንትልማን ጋር አወራዋለሁ ስላት ባበቃት ኢዝ ጉድ ነገር ሁሉ ብላ ኢንካሬጅ ያደረገችው አዚና ነች። ይሄ ፕሮግራም የእሷ መታሰቢያ አይነት ነገር ነው። በጣም የገረመኝ ምን መሰለ ለአንድ ሰባኪ ንስሐ ትናገራለች። ንስሐ ትናገርና ለሰባኪው ስትሄድ በሶስተኛው ቀን ስትሄድ ሰባኪው ጋር ለትምህርት ማስተማሪያ ፕሮግራም አድርጎ ሲቀርበው ታያለች እና በጣም ትደነግጣለች። ይሄ ከእምነት ጋር ልትፈትሽ የምትችልባቸው በጣም ብዙ ነገሮች አሉ። አንተ ብታነበው በጣም ጥሩ ነው ብዬ ማስባት አንድ ፓርት አለች። ይሄ ስትሪክትሊ የመጽሐፉ ሀሳብ ነው እንጂ የሃይማኖት ሰባኪዎችን ሮል ቢሊቲን ለማድረግ ለማናናቅና ለማቃለል የተደረገ ነገር እንዳልሆነ ተመልካቾቻችን እንዲረዱት ያስፈልጋል። እስቲ እቺ ንያት
2: ምዕራፍ 9 የኃጢአት ንስሐዋ። አንዳንድ ጊዜ ገመናችን የነገርናቸው ይሳለቁብናል። በቁስላችን ዘይት ያፈሱበታል ብለን ያመንናቸው ቁስላችን ላይ ሚጥሚጣ ይነሰንሱበታል፣ እንጨትም ይሰዱበታል። ስብራታችን ይጠግኑታል ብለን ያሰብናቸው የተሰበርንበት ቦታ ላይ ያለ ርኅራኄ ይቀጠቀጡናል። ወደ ጽድቅ እንደሚወሩን ተስፋ የጣለባቸው ወደ ኃጢአት ይገፈጥሩናል። የምህረትን መንገድ እንዲያመላክቱን የጠየቅናቸው ንስሐችንን ይነግዱበታል። ዛሬ ከሰለሞን ጋር የብልግና ቀጠሮ አለኝ። የወሲብ ቀጠሮ ሲኖረኝ እንደማደርገው ከሰለሞን ጋር የሚኖረኝን ጊዜ እያሰብኩኝ የቴሌቪዥን ቻናሎች ሳማርጥ በሃይማኖታዊ ቻናል ተነገረብኝ። ጥቂት ተከታተልኩ እያለ በቴሌቪዥኑ የአንዲት ወጣት ህይወት ይተረካል። የሴቲቱ ገመና ይነገድበታል። ሶዶማዊት የነበረችው ወጣት ኃጢአቷን በሃይማኖታዊ ቴሌቪዥን ትዘረዝረዋለች። ከልጅቱ ያለፈ ታሪክ በላይ ልቤን ያደማው ገመናዋ በዚያ መንገድ አደባባይ ላይ መቅረቡ ነው። በዚህ ታሪክ የተነሳ ነገዋ አደጋ ላይ ሊወድቅ እንደሚችል አለማሰባቸው አናደደኝ። ሶ ሴት ነሽ ተራኪዋ ማለት
1: ነው። ሴት ነሽ ተራኪዋ።
2: ሶ ደራሲው ወንድ ነው ተራኪዋ።
1: ወንድ ነው።
2: የኃጢአት ንስሐዋ እንደ ሸቀጥ ተነገደ። የዚች ቴሌቪዥን ላይ ቀረበች ማለት የደካማዋ ሴት ቀንበር ትርፍ እንዲያስገኝ ለገበያ ቀረበ። የሐዘንተኛዋ እንስት ቁስል እንደ ማጌጫ ሆነ። የምዕመናን ውድቀት ስብከት ይደረጋል። በሰው ንስሐ ገጽታ መገንባት ነውር አይደለም። የ18 ዓመት ልጅ እያለሁ ለአንድ ሰባኪ ገመናዬን ሳልሸሽግ ነገርኩት። ለማንም ማጋራት የማልፈልገው ሚስጥሬን አጋራሁት። ሰባኪ
1: አሁን ምንድን ነው?
2: ሰባኪ ከአባቴ
1: ጋር ቅርርብ ያለውና ዘውትሮ ወደ ቤታችን የሚመጣ ሰው ነው። የአባቴን ሚስጥሮች ያውቃል። እናቴ እንደ ጥሩ ወዳጇ ትቆጥረዋለች። እኔ ገመናዬን የነገርኩት ከቤተሰቦች ጋር ባለው መቀራረብ የተነሳ ነው። ይህን ሁሉ ስነግረው የሃይማኖት አባት ማለት ትንሽዬ አምላክ ስለሚመስለኝ አንዳች መለኮታዊ መፍትሄ ከእርሱ አገኛለሁ በሚል ተስፋ ነው። ሲያደምጠኝ ከቆየ በኋላ በንግግር ጦር ልቤን ወጋው። ራሴን የሴጣን ማደሪያ ለማድረግ መፍቀዴን ነገረኝ። ከዛ ለሰባኪው ገመናዬን በነገርኩት
2: በሶስተኛው ቀን ቤተክርስቲያን መድረክ ላይ ታሪኬን ሲያወራው ሰማሁት። በደጉርቲንግ ሶፋር ይሄ ሰባኪ ኦርቶዶክስ ሲሆን ፕሮቴስታንት አትናገር።
1: ቤተክርስቲያን ስላለች ኦርቶዶክስ ነው የሚሆነው። መቼስ ኖርማል
2: ኖት መሰል
1: ኤግዛክትሊ ኖት መሰል። ግን አሁን ልክ የእሷ ሁኔታ
2: አለ ውስጡ ካወቀ
1: ውስጡ
2: እኔ ግን የተረዳሁት አሁን እኔ ሳነበ ተረዳሁትኝ። እንደውም ያደነኩት ደራሲውን በዚህ ነው። ቤተክርስቲያን አለ ግን ዊዶን ነው
1: ኦርቶዶክስ ዲኖሚኔሽን ስላልገለጸ እንደሱ ማሰብ
2: ይቻላል። ሜክስ ኢት ጉድ አክቹዋሊ
1: ለሁሉም አፒሊንግ ሊሆን ማለት ነው።
2: ቅዱስ ጊዮርጊስ ቸርች ሄጄ ወይም ልደታ ምናምን ብትል ወይም ደግሞ መጋቢ ከሌ ጋር ብትል የነሱ ፓስተር ከሌ ብትል ለምሳሌ ፕሮቴስታንት ቸርች። በሶስተኛው ቀን ቤተክርስቲያን መድረክ ላይ ታሪኬን ሲያወራው ሰማሁት። ወገኖች ያለ በጎርዳና ድምፁ አወራሩ ለእግዚአብሔር ውለታ የዋለለት አስመስሎታል። ገመናዬን ለመናው ሲናገር እግዚአብሔር የማያውቀው የተደበቀ ሚስጥር ለእግዚአብሔር የገለጠ ይመስል በግብዝነት ተሞልቶ ነበር። ወገኖቼ ይህች ልጅ ራሷን የሰጣን ማደሪያ አድርጋለች። ወል የሆነ ሴት ማለት ነው። እሷን እያሳየ አይመስለኝበት።
1: አይ ኖ አሁን እሷ ነች የምታውቀው። እሺ ሁና የሰብጀክት ኦፍ ዲስከሽን ሰብጀክት ኦፍ ፕሪችንግ አረጋት ነው።
2: ይህን ኤግዛክትሊ ይህን ሲናገር በአምላክ ፊት ሊያሳጠኝ የሚሞክር መሰለኝ። እግዚአብሔር በፍርድ ስፋኑ ተገምጦ ብይን በፊት የግራ ቀኝ አስተያየት በመጠየቁ ለቅጣት ማክበጃነት ኃጢአቴ እየተብራራ ያለ ይመስላል። ሰባኪው ለምዕመናኑ ነውሬን ሲዘረዝር በመለኮታዊ ችሎት ፊት ቆሜ ወንጀሌ የሚነገርብኝ ነገር ግን ራሴን ተከላክዬ ነፃ ማውጣት የማልችል በደለኛ የሆንኩ ያህል ተሰማኝ። ተሸማቀቅኩ። በጉባኤ ያለው ህዝብ ሁሉ ኃጢአተኛዋ ሴት እኔ እንደሆንኩ የሚያውቅ እየመሰለኝ አይምሮዬ ታወከ። ወገኖቼ ይህች ልጅ ራሷን የሰጣን ማደሪያ አድርጋለች እና በዚህ ልምምድ ውስጥ ገባች። ለሰባኪው ገመናዬን ስነግረው ሰይጣን ለወደፊቱ ታላቅ ዘማሪት እንደመሆን አውቆ በአጭሩ ሊያስቀረኝ ወደ ኃጢአት ልምምድ እንዳስገባኝ ስላመንኩ ነበር። ነገር ግን የሰጣኝ ማደሪያ ለመሆን ፈቅደሻል መባለን አልፈልግም። ሚስጥርን ማንም በሌለበት ስነግረው ሰይጣንን የምረታበትን መንገድ እንዲነግረኝ እንጂ ኃጢአቴን እንዲያጎላው አለ። ዳሩ ግን ኃጢአቴን ስናዘዝለት በደሌን አግዝፎት አሳየኝ። በንስሐ ጉዳይ ተስፋ እንድቆርጥ አደረገኝ። ወደ ጽድቅ መንገድ እንዲመራኝ ፈልጌ ሚስጥሬን ብነግረው ወደ ኃጢአት መንገድ ገፈተረኝ። ቅድም የተናገረው ማለት
1: ኤግዛክትሊ አሁን ይሄን ነገር ሁሉ ተመልከቶችን ጨርሳትና ቆይ ነግባ።
2: ከሰው ሁሉ የምሸሸውን ቁስሌን ያሳየሁት ቁስሌ ላይ ዘይት እንዲያፈስልኝ ተመኝቼ ነበር። እርሱ ግን ያልሻረ ቁስሌን በእንጨት ወጋው። ተስፋን ያሳየኛል ብዬ ያመንኩት መለስተኛ ጊዜሩ የነበረኝን ጭላንጭል የተስፋ ብርሃን አከሰመው።
1: ይሄ አብዛኞቹ አሁን በወቅታዊ ነገር ላይ ይሄ ልጅ ከረንት አናሊሲስ ይችላል። ለምሳሌ አንዳንድ የሃይማኖት ሚዲያዎች ላይ የወጡ በሰዎች ገበና፣ በሰዎች ኃጢአት፣ በሰዎች ውርደት፣ በሰዎች እፍረት የሚነግዱባቸው ኮታንኮት የእምነት መምህራንን የሚሉ ሰዎች አሉ። ይሄ ማዋረጃ ወደዛም ስትልክ ሌላ ላይክ መሰብሰቢያና ገንዘብ ማግኛ ነገር ሆኖ ተደርጎ ሄዷል። ይሄ እንግዲህ ሰዎች ከሃይማኖቱ እንዲርቁ የሚያደርጋቸው ብዙ ነገሮች ይወጣል። ይሄ መጽሐፍ አንድ ኢንትረስት ቆይችን አርጋት
2: ለሰባኪው ገመናዬን ከመናገሬ በፊት ቁጥብና ድብቅ ነበርኩኝ። ለሰዎች ራሴን መግለጥ አልደፍርም። ያን ዕለት ግን ለሰባኪው ራሴን አሳየሁት። የሸሸጉትን ሌነቴን ገለጥኩለት። እስከዛች ቀን ድረስ የሃይማኖት አባቶች መለኮት ቅብ ይመስሉ ስለነበር ደብ አልባ ራህራሃይና መፍትሄውን ከእርሱ እንደማገኝ አመንኩ። ለሰውየው ደካማነቴን የገለጥኩበት ምክንያት የተራብኩትን መፍትሄ ለማግኘት በማለብ ቢሆንም ያቺ አጋጣሚ ይበልጥ ድብቅ አደረገ።
1: ኤግዛክትሊ አሁን በብዛት የእምነት አባቶች ላይረዱ የሚችሉት ነገር እየወጡ በሰው ገበና የሚቀልዱት ነገሮች ይሄ ናቸው። ይሰዳደባሉ፣ ከዛ በኋላ ይወጣሉ፣ አዲስ ነገር ሊፈጥሩ ይሞክራሉ። ይሄ አንድ ሌላ ነገር ነው። ሁለተኛ ይሄ መጽሐፍ ኢንትረስቲንግሊ በሶሳይቲያችን ውስጥ እንደ ታቡ የሚቆጠር የማይነገሩ የሚታሰቡ እንጂ የሚሰሩ እንጂ የማይነገሩ
2: ኦን ዘ ግራውንድ አሉ
1: ይደረጋሉ፣ መሬት ላይ ያሉ ግን የተሸፈኑ እንደ ገበና ነገር የተደረገ ነገር ነው። አሁን ለምሳሌ ሰርግ ዘፈናችን አለ አይደል እንዴ? እንዲህ ምናምን ዘንጋዳ ወልዷስ አድጎ ለባዳ ነገር ይላል። ኢንሴስትን ታስባለህ ቱሉ ያሰየው ለካት ልጅ ለማን ነው
2: የሚሰራው?
1: አዎ ለባዳ ነገር ድርበታል የምትለው ነገር አለ። አሁን ብዙ ጊዜ ከወንድም ካጎት ካባት አረገዙ እየተባሉ የሚደበቁ አቦርት የሚደረግ ለወደ አቦርሽን የሚልኳቸው በሱ ምክንያት የሚሞቱ እየተደበቁ የሚያድጉ ወደ ሌላ ቦታ ሄደው የሚጣሉ ልጆች የነዚህ ነገሮች ውጤት ናቸው። አንደኛ በጣም ሳይኮአናላይዝ አድርጎታል የዛ ሶሻል ክራይሲስ በአንድ ወገን ማለት ነው። ሁለተኛ ቅድም እንዳልኩ ልጅቷ በዚህ በተጸናወታት ዮሲም ስሜት ከአባቷ ጋር ከአጎቷ ጋር የመጀመሪያ ግንኙነት ስትጀምር ይሄ ኢንሴስት ላይ ያለ ነገር የለም። አሁን ቃንቲ ግን ከስንት ዓመት በፊት እንግዲህ ማናቸው ተርጉመውት የነበር ዶክተር ኃይሉ አርአያ ነገር ናቸው ተርጉመውት ታይቷል። እና የጥንት ግሪክ ታሪክ ነው እንግዲህ እና ኤዲፐስ ኮምፕሌክስ እና ኤሌክትራ ኮምፕሌክስ ይሄ አባት እየገደለ እናት የሚገናኝ ባል እያጠፋ እናት እያጠፋ ባልን የሚወስድ ኤሌክትራ እና ኤዲፐስ ኮምፕሌክስ የዚህ ሚቴዎሎጂካል ፋክት ውጤቶች ናቸው እንደ ሳይንስም ስታየው። እና ሌላ ያስደሰተኝ ነገር ሴትን የፈተሸበት መንገድ በጣም ጥሩ ነው። እስቲ ወንዶች ጋር ወንዶች ስለሆን እኛ እያነበብን
2: ብዙ ወንዶች ባሪያ እንጂ አጋር አይፈልጉም። ኦ እዚህ ጋር እንኳን ቤት ነው
1: ካልተስማማ እንወያያለን ቀጥልበት።
2: ሚስት ሲያገቡ እንድታገለግላቸው እንጂ በህይወት ጉዞ ለመተጋገዝ አይደለም። ከአጋር ይልቅ ገረድ፣ በአጋዥ ምትክ ባሪያ ይሻሉ። በዚህ የተነሳ በማንነቷ ያነሰች እውቀት አልባ በራስ መተማመን የራቃት የኔ የምትለው ህልምና ግብ የሌላት ሴት ይፈልጋሉ። ሴቷ ተንጠራርታ እንድታያቸው በማድረግ ትንሽነታቸው ይሸፍናሉ። ማንነታቸው እንዳይታይ ማነሳቸው እንዳይታይ ሴቷን ያሳንሳሉ። እንስቷን አዋርደው ለመክበር ይሞክራሉ። ዛሬ ኤልያስ ፌሚኒስት ሆንክብኝ አንተራት
1: ይሄ የፌሚኒዝም አድረሚ ሊታይ አሁን በትክክል እንዳየኸው ኢትዮጵያ ውስጥ የሚደረገው ነገር እኔ ብዙ ሰዎች አውቃለሁ። ለምሳሌ አይ እኔ ሴት በትምህርት የምትበልጠኝ ከሆነ አላገባትም የሚላል በጭራሽ። ምክንያቱም እኔ እንዴት ሻምበል ሆኖ አንድ ሴት አውቃለሁ። እንዴት ሻለቃ ሆኖ ሻምበል ያገባል? የለም በጦር ቤት ትልቅ ነው የበታችን ማግባት። በመከላከያ ሚኒስቴር ወይ በጦር ሰራዊት ውስጥ ነው እንጂ ሻምበልና ሻለቃ ይሆንከው። በፍቅር ላይ ሻለቃና ሻምበል የሚባል ነገር የለም። አብረህ እኩል ልትሄድ የምትችልባቸው ነገሮች አሉ። በዛ ላይ ኃይለኛ የኢትዮጵያን ሴቶች በሚመለከት ደረጃ የሚገልጽ ነገር እስቲ እቺ ነያት።
2: ኦኬ ጥቂት የማይሆኑ ወንዶች ደፍረው ባይናገሩም ፖለቲካን የምትረዳ ሴት አይወዱም። አይ ቲንክ እኔን አይመለከትም። እኔ እንኳን ደስ ይለኛል ፖለቲካ የምትረዳ ሴት በጣም ነው ደስ የምትለኝ። እንደውም ፖለቲካ ማትረዳ ሴት ከሆነች በቃ እኔ
1: አስፈልጋት
2: ቢኮዝ ውጭ ወጥቼ ወሬ ፍለጋ እኔ የምለው መሰለህ፣ ብዙ ጊዜ በእኔ እንትን ወሬ ፍለጋ
1: ሰው ከቤቱ
2: መውጣት የለበትም ነው። በቃ በተቻለ መጠን አጋሬ ሚስቴ ውጭ ላገኝ የሚችለውን ነገር ሁሉ ብታቀርብልኝ ደስ ይለኛል ማለት ነው። ኤንድ ሶ ይሄኛው አይመለከተኝም፣ ነፃ ነኝ ከዚህ። የሚመለከታችሁ ፍልስፍናን የምታውቅ ሴት ትደብራቸዋለች፣ አይመለከተኝም። አንባቢ ሴት ትቀፋቸዋለች፣ አይመለከተኝም። አዋቂ ሴት ታስጠላቸዋለች፣ አይመለከተኝም። ምክንያቱም ቁልቁል በንቀት የሚመለከታት ያነሰች ሴት ምንድን ነው የአማራ ካላንደር ልት ነው የሚያከብሯትን አሊያም ትከሻ የምትነካካቸውን ሴት አይፈልጉም። ወንዶች በሴቶች በሴት መበለጥ የሚፈልጉት በውበት ብቻ ነው። የቆንጀች ነገር ግን መሞገት የማትችል ሴት ማግባት ነው ህልማቸው። ብዙ ወንዶች ቢል ቆጆ ነበር። ይህን ስውር ፍላጎታቸውን ፖለቲካ የምትፈተፍት እንደ ምሁር የሚያጫውታት አጉል ተፈላሳፊ ሴት አትመቸኝም በሚል የከረፋ ከፈን ይሸፍኑታል። ለምንድን ነው እንዲህ አይነት ሴት የማትወዱት ቢባሉ ግን ሁለኛ ምክንያት ማቅረብ አይቻላቸውም። ዝም ብለው በደፈናው አትመቸኝም ይችላሉ፣ ሾላ በደፍን የሆነ መልስ። ሴቶችን ብንሆን ይህን የተዛነፈ ብይን ኦ ለካ ጸሐፊዋ ሴት ነች ሴቶችን ብንሆን ይህን የተዛነፈ ብይን በይሁንታ ተቀብለናል። እቺ ሴት አይ ቲንክ እኔን አታውቀኝም ማለት ነው። መንጠራራት የተገባን አይመስለንም። ትከሻ መለካካት መብታችን እንደሆነ አይገባንም። ስለዚህ መጫወቻ ሜዳውን ለሚመለከተው አካል ለቀናል። የእኛ ሚና የሚመስለን ከንፈራችን ማቅላት፣ መቀመጫችንን መወዝወዝ፣ ጡታችንን መወደር፣ ፀጉራችንን መለስለስ፣ በመጨረሻም ጭናችን መክፈት ነው። በአእምሮ መወዳደር መብት ያለን ስለማይመስለን በውበት ብቻ እንወዳደራለን። ብሽቅ ልምምድ
1: ኢንትረስቲንግ ፓርቱ ምን መሰለህ? እች ሴት ያነሳችው አንድ ትልቅ ነገር ነው። ልጁ ሊፈልግ ሊፈትሽ የፈለገው መስመር አንድ ትልቅ ነገር አለ በውስጥ። የመጀመሪያው ነገር ሴትን በሴትነቷ መረዳት፣ ሴትን በእኩልነት ጋር ከናዲ ጋር ባደረግነው ኢንተርቪው አንዱ በወንድና በሴት መካከል የፌሚኒዝም ጉዳይ የእኩልነት ጥያቄ እንጂ የበላይነት ጥያቄ አይደለም። የወንድ ትምክተኛም የሴት ትምክተኝነትም አስፈላጊ አይደለም ነው። በሁለተኛ ደረጃ ላይ ልክ ስትመለከት ሁላችንም በመናይበት መስመር ላይ የቶች ይሄ አሁን አንድ በጣም እዚህ ላይ ኢምፖርታንት ነገር ያየው ልጁ ሞሪኖ የሚባል አንድ አሰልጣኛል ኳስና ኢትዮጵያን ፖለቲካ ያይዋል ኳስና ኢትዮጵያን ፖለቲካ ሲታይ
2: ሞሪኖ የአውሮፓ
1: ምክንያቱም ጠላት በመፍጠር
2: ሆሴ ሞሪኖ
1: ጠላት በመፍጠር ወደሱ እንዲመጣበት ነገር በማድረግ ልጆቹ አግሬሲቭሊ እንዲሰሩ ያደርጋል ኢትዮጵያ ፖለቲካ ይሄ ነው ፖለቲካውና አትሌቲክሱን ሲያወዳደረው ፖለቲካው የጋራ ነው እንደ ኳስ ነው ኳሱ የ11 ሰዎች የጋራ ጥረት ነው ሩጫ ግን የግል ነው የቡድን ጥረት ቢኖረው በጨዋታ ማዕከል ይሄን የሚያይበት መስመር ጥሩ ነው ሴትን ደግሞ በጥሩ ሁኔታ ሊገልጽ የሄደበት መስመር ጥሩ ነው ሴቶች ራሳቸውን መርዳት አለባቸው ከዚህ ጭቆና መውጣት አለበለዚያ ግን ሴቶች የሚሄዱበት መስመር እንዲከሆነ ምንም ትርፍ ነገር የላቸው መጨረሻ ላይ ግን የምታስቀምጥበት ነገር ራሷን ስትገልጽ ጥሩ ነው
2: በጣም ቆንጆ ኦኬ ትላንቶቼና ነገዎቼ ጸጸትና ጭንቀትን ፈጥረውብኛል ብርቱ ጭንቀት ማለት ነገን ለመቆጣጠር የሚደረግ መጠን አልባ ትግል ነው ብርቱ ጸጸት ደግሞ ትላንትን ለመቆጣጠር የሚደረግ ኃይለኛ ትግል ኑሮዬ ክራር ነው ህይወቴ ክራራዊ ነው የክራር ጅማት ሲመታ ድምፅን ይፈጥራል የክራሩ ዜማ የረግሰው ጩኸት ከብሶትም የተወሰደ የስቃይ ድምፅ ይመስለኛል የክራር ጅማት ሲገረፍ ተገራፊው የሚያሰማው ለቅሶ ለገራፊው ጆሮ ጣፋጭ ሙዚቃ ነው ባይቶ እያወራ ክራራዊ ህይወት ለምን አለው
1: እያሰብኩ ለሱ ነው
2: ህይወቴ እንደ ክራር አይደለምን በክራሩ የተመላለሱ ሻካራ ጣቶች በሂደት ገመዱን ሊበጥሱት እንደሚችሉ ሁሉ እኔም ዜማዬን በሚያፋልስ መንገድ የተበጠሰ የመንፈስ ጅማት አለ የክራር ክር የሚያወጣው የለክሶ ጩኸት ለሰሚው ጆሮ ጣፋጭ ሙዚቃ ይሆናል ያል የኔ ስቃይ ለሌሎች ጆሮ ጥዑም ሙዚቃ ይሆናል የተበጠሱ ክሮችን በልሶ ለመቋጠር ቢሞክር ትርጉም አልባ እንደሚሆነው ሁሉ የተበጠሱ የህይወት ዜማ ክሮቼን መቀጠል ሳይቻለ ይቀርቷል የኔ ህይወት የክራር ነው ክራራዊ ህይወት
1: That is excellent. The analogy is very good. There is a lot of pressure. There is a lot of pressure. There is a lot of pressure. There is a lot of pressure. There is a lot of pressure. Mary Armidian is a lot of pressure. There is a lot of pressure. There is a lot of pressure. There is a lot of pressure. There is a lot of pressure. ግን ክራሩን ሆና ነው ያወራችሁ የፐርሶኒፋይድ ሆኖ ነገር ነው ይቀርነው በሁለተኛ ደረጃ ሴትን የገለጸበት መስመር የሴትን ህይወት የገለጸበት መስመር እጅግ በጣም ጥሩ ነው እስኪ ይሄንን መጽሐፍ ያነበባችሁ ሴቶች እኔ አሁን ለምሳሌ ካንተም ጋር አንድውያይ በጣም በቃ ምን ስፕሪንግ ቦርድ ይሆነችኝ አዚና ልጅ የሴትን ቨርዥን ሳይ yes አለች ብዙ ጊዜ ሴትን ያያት ወንድ በመሆኑ ሴትን ይመኛታል anyone በህትነት ነው ቦንድምነት ነው እና የሚባል ነገር የለም ብዙ ሴቶች አሁን ፕላቶኒክ ላቭ የሚባል ነገር ሁሉ የለም ይሏል የመቀራረብ ነው ኔታ ሴቶች የሚያይበት
2: ከፍትወታዊ እንትን ግንኙነት ውጭ መሆን አይችልም ነው የምትለው
1: በወንድና በሴት መካከል ውስጥ ያለው ነገር ኤቭሪዋን ያንን አጋጣሚ ነገር ይፈልጋል ምክንያቱም ስታየው ቴምፕቴሽን አለ ወንድ ራሱን አይቆጣጠርም ሴት ደግሞ እንዲረዷት የምትፈልገው ማንነት አላት እዚህ መጽሐፍ ላይ በ193 ገጽ ውስጥ የተገለጸው በኢትዮጵያ ማህበረሰብ ውስጥ ያለው የሴቶች ማህበራዊ ቀውስና እኛ ወንዶቹ የምናይበት መስመር ነው ያሳየው አሁን የኢትዮጵያ ሴቶች የኢትዮጵያን ወንዶች እንደሚበልጡን አናቀም እኛም ወንዶቹ በሴቶቹ እንደምንበለጥ አናቀም

0: ብናወራው ምናወራው አንድ አይነት ነገር ነው። የሪዝናችን መንገድ ነው ሊለያይ የሚችለው። ምናልባት እናንተ በህግ ህይወታችሁ እንግዲህ የፋሚሊ ሎ ፕራክቲስ ስታረካ የው ልትነሳ ትችላለህ። እኔ ደግሞ ከብዙ ሴት ጋር እንግዲህ በቃ በህይወት ከመኖር ያየኸው ነገር አለ። ማዕዚናን ሳውራ ያሳየች ነገር ልክ ከዚህ ላይ ብሪሊየንት ነው አናላይዝ ያደረገችው። ምክንያቱም ከሊቪድ ኤክስፒሪየንስ ትሰማዋለህ። ከሊቪድ ኤክስፒሪየንስ ትሰማው ኤቭሪባዲ ወዳታለሁ የሚላትን ከሚፈልጋት ነገር ውጭ አቢዩዝ በማድረግ ያምናል። ይሄ እንግዲህ ፓትሪያርካል ሶሳይቲ ነው። በአሜሪካ የሁለት መቶ ዓመት የዲሞክራሲ ታሪክ ሴት መሪ መፍጠር አልቻሉም። ክሊንተንና ኦባማ ከዛ በኋላ ካሚላ ሃሪስ እና ትራምፕን ነገር ውሰድ። ጀርመንን የሚያክል ትልቅ ላንድ ኦፍ ግሬት አይዲያስ አንጀላ ሜርከል ከመቶ 14 ዓመት በኋላ ነው ለመጀመሪያ ጊዜ ሴት የመጣችው። ግን ሄግልን ኦፍኮርስ በቃ ሽዝ ዋን ኦፍ ዘ ጃይንት እና ሄግልን የሚያክል ደግሞ ግሬት ፊሎሶፈር ሴት ፈላስፋ ፖለቲሽያንም ፕሮፌሰርም ሊቅም አትሆንም ብሎ ነበር። ዲስፕሩቭ አደረገችው። ይሄ ሜሶጀኒዝም የፈጠረብን ነገር አለ። ይህንን ድንቅ በሆነ ሁኔታ ነው
1: ለእኛ በሚስማማ
0: አንደኛ ኮንቨርሴሽን አለው። ኢሞሽናሊ ኤክስፕሬሲቭ ነው መጽሐፉ። በዛ ላይ ቬሪ አፒሊንግ ነው፣ በጣም ለሁሉም ሰው ነገር የሚቀርብ በዕለት ተዕለት ህይወት ውስጥ ይህን መጽሐፍ ስታነብ የምታስታውሳቸው ሰዎች አሉ። እቺ በላት የምትለው የሴትን ጭቆን አሁን የልጅቷ እናት ስትመጣ ይመጣችበታል፣ አባቷ ይደበድባታል፣ አትነፋረቂ ጫይው ለልጅ ስትል እየተባለች ያደገች እና በራስ መተማመንህን በሚያጠፋ ማህበረሰብ ውስጥ ሆነ እነዚህ ነገሮች በአዋጅ የማይስተካከሉ በመመሪያ የማይለወጡ እያንዳንዱ ሰው በዴይ ቱ ዴይ ህይወታችን ውስጥ ኮንሲደር የምናደርጋቸው ነገሮች ነው። የአንድ ሀገር ስልጣኔ እኮ መለኪያው ሴትን የማክበር አቅሙ ነው። የስልጣኔ መለኪያው አሁን እዚህም ሀገር ስትመለከታቸው አለ ምን ህጉ ጠንካራ ይሁን እንጂ ሴትን የማክበር በተለይ አሁን እንደ ኢትዮጵያ አይነት ያለ ሀገር የንግስተ ሳባ ልጆች ነን እኛ ሁላችንም ሴቶቹ በተለይ ዘዶክተር ቶፍ ኪዩን ኦፍ ሺባ ቴጌ ጣይቱ ብጡል ንግስት ቴጌ ምንትዋብ እነ ንግስት ሌኒ መካከል የመጡ ሴቶች ፌሚኒዝምንም ሆነ ሴትነትን ጥያቄ ከሌላ ማያዩት ነው። እና የእውነት ይሄንን ከራራዊ ህይወታቸውን ወዴት ይለውጡት? ተስፋ ተሾመ ነው ይሄን ሊመልሰው የሚችለው። በጣም በጣም በጣም ሊነበብ የሚገባው መጽሐፍ። ሴቶች እህቶቻችን ይህን መጽሐፍ አንብባችሁ እስኪ ሪቪው አድርጉት። ይሄ ትልቁ ነገር እሱ ነው። ሪቪው ይሄ በስነ ጽሁፍ ቅኝት ቴክኒካል በሆነ በዌስተርን ቫሊዩ ሳይሆን እኔ አሁን ማያዚን አንድ ነገሮች ልክ ከግል ህይወት ተነስተ በኮንቴንት ከምታውቀው ከልምድ በአካባቢ ያሉ አባቷ የደፈራት ወንድሟ የደፈራት አርግዛ ይጣለች ከቤት የወጣች የተፈናቀለች ለምን እንዲሆነች ብለን የምናነሳቸው ነገሮች የአባቴን ገበና አልሸፍንም እናቶች እንዲል የሚያደርጉት ይሄ ገበናችን አይውጣ እየተባለ ስንቱ ስነ ልቦናዊ ቀውስ ፈጥሮ እንግዲህ ሳይካትሪስት ሆስፒታሎቻችን ይህንን ነገር ሊመልሱት ይገባል ብዬ ነው የማስበው። አንተ ግን ብዙ ራስን ተከላክለን ና ይመለከተኝም የሚል አበዛ ሴትዮ አይሆን በሶስተኛ በደንብ ስትናገር ነው እኔ እያለች ነው የምትናገር።
1: እኔ መጀመሪያ እንትና ሚስአንደርስታንድ አድርጌ ነበረ። እሱ ረሳሁት እሷ ካራክተሯ እና እሱን ነበረ አየ ለካ ካራክተሮች የምትናገረው። ኤኒዌይስ ተስፋ ተሾመ ክራራዊ ህይወት የሚል መጽሐፍ ነው።
0: ሪሊ በጣም ከአምስት ዓመት በኋላ መነበብ አለበት።
1: ኤልያስ ሬኮመንድ አድርጎታል። አይ ሆፕ ለዛሬ
0: አንድ ተጨማሪ ነገር ለማለት ይሄ መጽሐፍ ሳይኮሎጂካሊ አናላይዝ መደረግ ይችላል። ሁለት እቺ ልጅ አነጋጋሪ ነው። ሳይካትሪክ አሰስመንት ያስፈልጋታል፣ ሴክሹዋል ቴራፒ ያስፈልጋታል፣ ካውንስሊንግ ያስፈልጋታል፣ ንስሐ ያስፈልጋታል። ማህበራዊ ነገሩን የምታይበት የምትመዘው ሰበዝ ብዙ ነው። እና ልጁ ሪሊ በጣም በጣም በጣም ሉሲድ አድርጎ መጽሐፉን ጭምር ነው። እንደዚህ አይነት ኮምፕሊኬትድ የሆኑ ውስብስብ ነገሮችን አቅሎ ማድረጉ ነው። በጣም በጣም አንብቡት።
1: ለዛሬ ያለን ይሄው ነው። ነገ ከነገ ደግሞ በሌሎች መጽሐፍት እንመለሳለን። መልካም ጊዜ ይሆንላችሁ።

0: ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር ምን አለ ያረጋል ነኝ።
1: በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር፣ ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932,000 ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንልዎት መጥተናል። ፈጥነው በ0923-7449 አሊያም በ0994-003949 ላይ ይደውለው። ሰመር ሪል ስቴት።
0: ወደ ቀራሚ ዘና እናልፋለን። ለታገበኛለሽ ጥያቄ መኪና ሙሉ አበባ የሰጠው ወጣት የፍቅረኛውን ልብ ሲያስከፍት ቤተሰቦቿ ደግሞ የአበባ ሱቅ ከፈቱ። ያልተወለገች ልጅ በሚጠወልግ አበባ የቀየሩት ቤተሰቦቿ አበብሽ አበባ እየዘፈኑ ሲሆን፣ ታናሽቷም ከታላቋ ተምራ አበባ ሳይሆን የአበባ እርሻ የሚያመጣ ባል እንድታመጣ እየገፋፏት ነው። በቤተሰቦቿ እየተገፋፋች ያለችው ወጣት አበባ ፍለጋ ስትዞር እሾ ላይ እንዳትወድቅ ስጋት አለ። ተመልሰን መጥተናል። ኢትዮጵያ ጋዝ አገኘች። ወድቆ መሆን አለበት። ተገኘ የተባለው ጋዝ ተሸጠ እየተባለ ሲሆን፣ ለአመታት ሲቀጣጠል የነበረው ጥላቻ በጋዝ መደገፉ ለወደፊት እሳት የላሰች ሀገር እየፈጠርን እንደሆነ ትልቅ ማሳያ ነው። ጋዛችን በዓለም ገበያ ተፈላጊ የሆነ ከመጣ ኩሽናዎቻችን ማዲያ የመሆን ዕድል አላቸው። ብዙ ኢትዮጵያውያን ሀገሪቷ ጋዝ በማግኘቷ ቢደሰቱም፣ አብዛኛው የህብረተሰብ ክፍል ማግኘት የሚፈልገው ጋዝ ኦክሲጅን ጋዝ ነው። በማንነት ላይ በሚደርሱ ተደጋጋሚ ጥቃቶች ሳቢያ የሚተነፍስበትም የሚተነፍስለትም ላጣው ማህበረሰብ አየሩን ይዘው ትንፋሽ ቢገዙለት ደስተኛ ነው። የሳይክል መንገድ ላይ አህያ ነዳው ግለሰብ ትልቅ ቅጣት ተሸከመ። የሳይክል መንገዱን ዴሊቨሪ የሚሰሩ ሰዎች ቢጠቀሙበትም ቅጠል የተሸከመ አህያም የሚሰራው ያው ዴሊቨሪ ነው። በኤሌክትሪክ የሚሰራ አህያ ባለመኖሩ ለቅጣት የተዳረገው ግለሰብ አረንጓዴውን ከተማ እንዲግጡ የተፈቀደላቸው ውስን ሰዎች መሆናቸውን አላወቀም። በዚሁ መሰረት ግለሰቡ እጁ ላይ ያለውን አህያ ይዞ ከከተማ በመውጣት የገጠር ኮሪደር ላይ ለማስሮጥም ለማስጋጥም የስራ ሞራሉም የስራ ጅራፉንም አስነስቷል። በኢትዮጵያ ተንቀሳቃሽ ቢሮ ተከፈተ። ቁጭሎም አልቻል ነው። ቢሮው አውቶቡስ ላይ የተገጠመ ሲሆን ከዚህ በኋላ ጉዳይ ያላቸው ተገልጋዮች ፌርማታ ላይ ቆመው ቢሮ ይጠብቃሉ። ፈጣን አሰራር ለመስራት ፈጣን አውቶቡስ የሚጠቀመው ይህ ቢሮ በአይነቱ ለየት ያለ ሲሆን፣ ጉዳያቸው በቶሎ እንዲፈጸምላቸው ገንዘብ የሚገጩ ግለሰቦች ከዚህ በኋላ ይገጫሉ እንጂ አይገጩም። መሶብ የተባለው ይህ አሰራር ለብዙ ወጣቶች ተንቀሳቃሽ እንጀራ ፈጥሯል። ከከተማ ወጣ ባሉ ክፍለ ሀገራትም አገልግሎቱን ለማድረስ ቢታቀድም አጋቾች አውቶቡስ መስሏቸው ቢሮ እንዳያግቱ ተፈርቷል። ሰባተኛው ሀገራዊ ምርጫ ልክ እንደ ስድስተኛው በሰላም ተጠናቀቀ። ስምንተኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል ይጠቅመኛል ያለውን ፓርቲ ሲመርጥሏል። አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል። ምርጫውን አስመልክቶ አንዳንድ ግለሰቦችን ዘና ዜና አነጋግሯቸዋል፣ እንደሚከተለው ይቀርባል።
2: አቤት ምርጫ፣ አቤት ምርጫ። ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ወቸ ነበር። ይሄው እንደምታይ ነው። ተገንዥ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍሴ ዘራሁት። እንዴ ሳልመርጥም አልሞትም። እየሮጥኩኝ ሄድኩት ወደ ምርጫ ወርድ ምርጫ ጣቢያ። እየሮጥኩኝ እንደውም እዛ በሽኮላ ስገባ ሰልፍ ላይ ያሉትን ሰዎች እንደው ገፋፍቻቸው ስገባ፣ እንዴ ፋዘር ተረጋጉ፣ ምንድን ነው ሊሞቱ ነው እንዴ አሉኝ። አዎ ልሞት ነው፣ ግን አሁን አልሞትም መርጬ ነው ሞት አልኩኝ። ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት። እውነቴን ነው የምልህ፣ ልሞትልህ እንዴ? ይኸውልህ የኔ እንድንኳን የተጠቀመው ምርጫ ቦርድ በቃ። ከዚህ በላይ ምን ልበልህ እንግዲህ፣ ምን ልበልህ ከዚህ በላይ ምን ደስ የሚል ነገር አለ እንዴ? ለእኔ እምባ ሊሰጥ የመጣው ነው ድምፅ የሰጠው። በቃ እንዲህ ኮሮጆን እኮ ገልብጠ እንዲህ ብትደፋው እኮ ወረቀት ትንሽ ነው የምታገኘው፣ አብዛኛው እምባ ነው። ከዚህ በላይ ምን ደስ የሚል ነገር አለ? ከዚህ በላይ አለ እንዴ ሌላ ነገር? እኔ በጣም ነው ደስ ያለኝ፣ በጣም እውነቴን ነው የምልህ። ይኸው ያለፈውን እንትን አምፖል ነው አምፖል መርጫለሁ፣ ያው መብራት ነው። አሁንም ያው ስንዴ ነው የመረጥኩት፣ ያው ምግብ ነው እንግዲህ፣ መብራትና ምግብ ነው የመረጥኩት ማለት ነው። ከዚህ ምን ትማራላችሁ መሰላችሁ? የሰው ልጅ ሁልጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው።
0: በተያያዘ እጅ የሌለው ግለሰብ ምርጫውን በጥርሱ እንደመረጠ ተሰምቷል። ድምፅ በጥርስ የሰጠው ወጣት አድናቆት ያገኘ ሲሆን እሱ ካርዱን ሲነክስ ፓርቲው ደግሞ ህዝቡን እንደሚነክስ ትልቅ ማሳያ ነው። የሰዓቱ የስፖርት ዘገባ ላይ ደርሰናል። ለስፖርት ዘገባው ደግሞ ምን አለ ስቱዲዮ እየጠበቃችሁ ነው። እንደምን አልክ?
3: አለን።
0: ከተማችን ላይ የቦክስ ስፖርት እያየን ነው። እንዴት አየው?
3: ቦክስ በጣም አሪፍ ነው። በተለይ ትንሽ ከጠጣ ታጠጣዋለ።
0: አሁን እናንተ ቦክስ ብንገጥም ማንም ያሸንፍ ይመስላል?
3: ብልጽግና።
0: አዎ ልክ ነህ። እሱ እኛ ስንደማ እነሱ ያሸንፋሉ። ለማንኛውም ዘና ስፖርትን መቀጠል ትችላለህ። ተመልሰን እንገናኛለን።
3: አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱ ዘና ስፖርት ተጀምሯል። ከዜናዎቹ ጋር ምን አለ ያደርጋለኝ።
1: በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር፣ በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር፣ ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር፣ በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932,000 ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923-7449 አሊያም በ0994-003949 ላይ ይደውለው። ሰመር ሪል ስቴት።

0: ለረጅም ዓመታት ያለ ደጋፊ መጫወት የለመደው የኢትዮጵያ ብሔራዊ ቡድን የደጋፊ ድምፅ እንዳይረብሸው ቀጣዩን ጨዋታ የሚያረገው አብሮት ላይብረሪ ነው። ጸጥ ያለ ሜዳ የለመደው ብሔራዊ ቡድን ኮሽታ ከሰማ ስለሚንኮሻኮሽ ላይብረሪ ውስጥ ተጫውቶ በጥሞና ኳስ ለመቀባበል አቅዷል። ላይብረሪ ውስጥ መጫወት ትልቅ ጥቅም አለው አለው የብሔራዊ ቡድኑ አሰልጣኝ። ጨዋታውን ማንበብ ቢያቅተን እንኳን መጽሐፍ ማንበብ አያቅተንም ብሏል። በኢትዮጵያ ፕሪሚየር ሊግ 0-0 የሚጠናቀቁ ጨዋታዎች ተበራክተዋል። ለከተማችን ሰላም በአንድነት እንቆማለን ያሉት ቡድኖች የሊጉን ሽልማት ትተው የኖቤል ሽልማት እየጠበቁ ነው። 0-0 የሚጠናቀቁ ጨዋታዎች ላይ የጨዋታ ኮከብ ተብሎ የሚመረጥን ተጫዋች የኢትዮጵያ እግር ኳስ ፌዴሬሽን ከሰላም ሚኒስቴር ጋር በመተባበር እርግብ ሊሸልም ነው። በሴቶች እግር ኳስ ውስጥ የተጫዋቾች ቅጥር ላይ የሚሰሩ ደላሎች አይታወቅብንም ብለው የቤት ሰራተኛ አስቀጠሩ። በደላ ላይ የተቀጠሩ ተጫዋቾች አሰልጣኛቸውን እትዬ ያሉ ሲሆን ሶፊት ቁምጣ እናረግም በቀሚስ እንጫወታለን ማለታቸው ግራ አጋብቷል። ቴስታ ለመምታት ሻሽ ማሰር አለብን ያሉት እነዚህ ተጫዋቾች ትሬኒንግ ላይ ኳሱን ትተው ወጥ እያንጠባጠቡ ነው። በዚያ እያያዛቸው ከሄዱ ጨዋታ መሃል ላይ እናቴ ታማለች ሰው ፈልጉ ይላሉ። ሰከራ እግር ኳስ ተጫዋቾች እየተበራከቱ በመምጣታቸው የእግር ኳስ ክለቦች ናይት ክለብ ሊሆኑ ነው። ጎል አግብቶ ከሚጨፍረው ክለብ ገብቶ የሚጨፍረው ይበዛል የተባለ ሲሆን ታክል ከሚወርደው ውስኪ የሚያወርደው ስለሚበዛ ቡድኖች ማሊያውን ትተው አልኮል ቢሸጡ በኢኮኖሚ የተንገዳገደ ቡድናቸውን ቀጥ አድርገው ማራመድ ይችላሉ። ተጫዋች የሚለካው ከችሎታው ባለፈ በዲሲፕሊኑ ቢሆንም አንዳንድ ቡድኖች መለኪያቸው መለኪያ ሆኗል። በኢትዮጵያ እግር ኳስ የቫር ዳኝነት ስላልተጀመረ ከቀጣይ ዓመት ጀምሮ ዳኞች መሃል ላይ ያስጀምራሉ። ትምላለህ ትጫወታለህ የተባለው አዲሱ የሊግ ፎርማት እናቴ ትሙት የሚለውን መሃላ ወደ ሜዳ ላይ ያመጣ ነው። መቼም እናቱ ላይ ለእሊጎሬ ብሎ እሊጎራ የሚሰራ ተጫዋች ስለማይኖር እያስማሉ ለማጫወት ታቅዷል። በቅርቡ ወደ ባህር ዳር ስቴዲየም የሚመጡት ቼልሲ እና ባርሴሎና ወደ ሜዳ ገብተው መሃል ላይ ለማመዳሉ ተብሏል። አርቲስቶችና ባለስልጣናት ተባብረው የበሉትን ብር ጠቅላይ ተጫወቱት። ጨዋታውን ባለስልጣናት በሰፊ ጎል ልዩነት አሸንፏል። ስቴዲየም ገብቶ ጨዋታውን የተከታተለው የበይ ተመልካች ጥሩ ጨዋታ የተመለከተ ሲሆን ዘና ስፖርት ከሁለቱም ቡድኖች ተጫዋቾች ጋር ቆይታ አድርጓል። እንደሚከተለው ይቀርባል።
1: ጨዋታውን አሸንፈናል። እንዳያችሁት ነው። በጣም አሪፍ ጨዋታ ነበረ። አርቲስቶች ዝም ብለው እኛ ከፍተኛ ግምት ሰጥተናቸው ነበር። ምንም አይችሉም። ለካ አርቲስቶች መድረክ ላይ እንጂ ሜዳ ላይ መጫወት ብዙም የሞቱ ናቸው። መቼ ለእነሱ ተብሎ ታዲያ ሜዳው መድረክ አይሆን? ወይስ እነሱ እንዲጫወቱ ቆንጆ ሴት መምጣት አለበት? ለምደ ማስቀው አንተ ጋዜጠኛ እየቀለድኩ መሰለኝ አይደለ? አስወጡት እስቲ አስወጣይነ እኛ ስናወራ ማጨብጨብ ነው ያለባችሁ። መኮሳተር እንዴት ነው ነገሩ? እኒሃው እኛ በነፍሳቸው ነው የተጫወትንባቸው። ያው እኛ ደግሞ በነፍስ መጫወት ብዙም እኔ ተከላካይ ነበርኩ። ለምሳሌ አንድ ሰው ያለፈኝ የለም። አንድ ሰው አልፎኛል። ግን ያው እሱም ተቀባብሎ አይደለም አቀብሎ ነው። ዝም ብሎማ ማለፍ አይቻል። ዝም ብሎ ቢያልፍ መቼም አያልፍለትም። በእርግጥ ፍላጎት ሊኖር ይችላል፣ ማለፍ ፍላጎት ሊኖር ይችላል። አይደብረኝም። እኔም ቤቱን ለልማት ተፈልገው አይደብረውም። ቫይስ ቨርሳ ነው ጋይብተዋል። እኛ በደንብ ተጫውተናል። ሳጥን ውስጥ 3 ጊዜ ነው 4 ጊዜ ብቻ በእጄ ነክቻለሁ። እነሱ ጮሁ፣ ግን እንኳን ኳሱ ዳኛው ራሱ በእጃችን ነው። አንድ ስልክ መደወል ቀላል ነገር ነው። እነሱ ግን ጮሁ በጣም። ዳኛ በደለን ምናምን ጩኸት ጩኸት፣ እኛ ጩኸት እንኳን 11 ሰው 120 ሚሊዮንም ሰው ቢጮህ እኛ መስሚያችን ኦፍሳይድ ነው። ኤኒሃው እንዳያችሁት ነው፣ ድሉን ተቀናጅተናል። ጥሎ ማለፍ ነው፣ አርቲስቶችን ጥለን አልፈናል። ዋናው ነገር እሱ ነው። ቀጣይ ጨዋታችሁ ጋዜጠኛ ጋር ነው ተባብለናል፣ ተብለል ተነግሯል። እንጫወታለን ከጋዜጠኞች ጋር ካሸነፍናቸው፣ አዲስ አበባ ከተሸነፍን ያው አዋሽ አርባ እንገናኝ። ጨዋታው ከባድ ነበር፣ በጣም ከባድ ነበረ። በቃ በዚህ ጨዋታ የተረዳሁት ነገር በቃ ከባለስልጣኖች ጋር መጋፋት በጣም ከባድ ነገር ነው። ኳስ ራሱ አታገኝም። አንድ ልታውቁት የሚገባው ነገር ከባለስልጣን ጋር ኳስ ስትጫወት ኳስ ራሱ የምታገኘው በሰው ነው። ዝም ብሎ አይደርስህም ኳስ። በቃ አንድ ሰው ለአምስት ነው የሚይዙት። እዛ ምንድን ነው ስትላቸው አንድ ለአምስት ይለዋል። በጣም ችግር ነው። በቃ ኳስ ምንጫችንን ያደረቁም እና እኛውን አንድ ሁለት ሶስቴ ሳጥን ውስጥ ምናምን ለመግባት ሞክሬ ነበረ። ቅጣት እንደውም አግኝቻለሁኝ እና ቅጣቱን ሞከርኩት፣ ጎሉ ወጣ። እነሱ ግን ስብሰባ ገቡ። ከዛ በቃ በስንት ሰኞኑ ምናምን ብለውን በቃ ሁለት ጉርድ ቁምጣ አምጡ፣ ማሊያ ኮፒ አድርጋችሁ አምጡ ያላሉን ነገር የለም። በስንት መከራ ነው ጨዋታውን ራሱ የጨረስነው። አንደኛ በጣም ነው የሚጣለፉት፣ በጣም ነው የሚጣለፉት። እንደ እኛ ስንጠለፍ ህዝብ ላይ ነው የምንወድቀው። እነሱ ግን እንደምታያሉ ብጠልፋቸው ራሱ አይወድቁም። ለምን አትለኝ? ብሔር ይደገፋሉ። እኔ አሁን ወድቄ ነበረ። ወድቄ ራሱ እርዳታ ራሱ ማግኘት አልቻልኩኝም። እውነቴን ነው የምነግርህ። እንደውም በተኛሁበት ሆኜ በቃ እርዳታ አልመጣልኝም፣ ባይሆን ግጥም መጣልኝ። እሱ እንግድላችሁ ደስ ይለኝ ናቸው። እንደውም ግጥም እንኳን ደስ አላችሁ ሁላችሁም። ባለስልጣናቱ እንኳን ደስ አላችሁ። ተጫወትን ዛሬ እንዴት ደስ እንዳለኝ። ገንዘብ ስለማገኝ እሱ ማየት ይቀራል። ትከሻ ስትገፉን ደግሞም ስንወድቅ መሬት የሌለ ነው ቢገኝ ደግሞ መሬት። እንሰራ ነበር ሁለት መኝታ ቤት ወይም ለሚኮራ ወይም ሸገር ሲቲ በቂ ነው ዛት ሲቲ። 11 ወንበሮች ወጥ ወደ ሜዳ ቢሮ ሰው ሲመጣ ማን ያስተናግዳል? የለም በይ ስብሰባ ላይ ናቸው ሊባል ነው መሰለኝ። እኔ ምን አገባኝ ፋይዳ ጨርሻለሁ። እናልሽ ሀገሬ አርቲስት ባለስልጣን የሚጫወትብሽ እንዴት ነሽ ሀገሬ ዱባይን መስላለች። እንደዚህ
0: ዘና ስፖርት እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ወደ ዋናው ስቱዲዮ መልሳችኋለሁ።
1: የሰዓቱ ዘና ዜና እዚህ ላይ አብቅቷል። ምናለ ያረጋል ቦቾ ኮሚክስ የሚለውን የዩቲዩብ ገጽ 60,000 እናስገባው። አዎ እዚህ ጋር ግድ ነው ነግሬያለሁ።